በርሚላንስ ሌላ ብቻ ከልጅ ጋር ለሚላን ሙሉ ሁሉ ለራሱን ላይ ሰለላ ይወሰናል። ያላ ካልኩል ጎላ ኡፍድሩ ቢስሚላሂ ወራህ ቢላሂ ቢልአለሚን ስንተገውኒ

አሚን ወንደ ሃሊን ኢንተርናሽናል ሱሃሊ በእናት ላይ ነገር ቾ አንዲኩ ሃላ ቁም አንዲኩ ሃላ ዱኩም አንዲኩ ሃላ ኡሙዱ ጁዲ ኡሙናኒ አንዲ ማናን ዱኖ ኩም ባዳን ሆ ጎለደ ነጃር ሙኒ አንዲ ማናን ዱኖ አሄ ሙኒ ሁምፋዱ ኡሙዱ ጁዲ ሞታውታ ገነ ደ ወይደም

ተመገነ ኩመገል ማማጃ ማረም በከርሞ ማጃ ብራር ሙንቱ ያልኞ ማንደሰዩ ወይ ማም ጃንገደ ንዩርበል ማጃ ማንገደ ወሰ በከተኮ ማም ጃንገ ሱንዲበ ማም በርጋይ ማደገን ቱኛ Pari mayor pari majo bay tro fayo poco nga de con clear na gundi dim bazo gina go jaj ma de galo ji mbok ngir bel sa ti de dal sen bu ben wachu